ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎም ዓለ 30 ሓምለ 2026 ዓመተ ምሕረት መደብ ፈነወና ንሰሊካና ጳጳሳት ልንመበል 14 ኣብቲ ኣብ ጳጳሳዊ ህንፃ ካስተልጋንዶልፎ ዘሎ ቁሸት ስቡህ ኣንተ ምስ ኣንድሪያ ቦቸሊ ከምኡ እውን ካብ ኡጋንዳን ቅድስቲ መሬትን ኢጣልያን ዝመፁ ቆልዑ ዝቆመ መዘምራን ዓለምለኻዊ መደብ ትምህርታዊ ሙዚቃን ብኣንድሪያ ቦቸሊ ማሕበርን ኣብ ዝተዳለዉ መደብ ጸሎት ማህልየ ንሰላም ከም እተሳተፉ ቋሚ ተዓዛቢ ቅድስቲ መንበር ኣብ ወልዱ ሕብራት ሃገራት ላዕለዋይ ደረጃ ኣኼባ ሕፍሻ ጉባኤ ሕብራት ሃገራት بزعبا حدش كتماوز زعبا ابزتغايد عبدو قبعا اي تسمعو مالره على محقوق محبر تاليتاكما بزوط صحامتها وطبطاب كلتش عنصران حموشتان حمتا محرات زيحقام السققار ديك سبات مسمع بالا ادت باب بخامي ايدن ايد تتحا حيزي عب مهلاون زمالاقة زحابو مردعتا بناي امريكا قبعا كاتوليكاين باباسات زفترن اي متحققاز محبر نبيتا كريستيان اب افريكا زقربو داقف ابزملكاتو كان دي ارقستات زتقورا كم زخاون اقدمنا نحبر ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምስናሐኩም መምሰና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሐኩም እናበልና ናበ ናይ ሎሞ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ጳጳሳዊ ህንፃ ካስተልጋንዶልፎ ናይ ተክልቲ ስፍራ ቁሸት ስቡህ ኣንተ ምስ ኣንድሪያ ቦቸሊ ከምኡውን ካብ ኡጋንዳ ቅድስቲ መሬትን ኢጣልያን ዝመፁ ቆልዑ ዝቆመ መዘምራን ዓለምለኻዊ መደብ ትምህርቶ ሙዚቃን ብኣንድሪያ ቦቸሊ ማሕበርን ኣብ ዝተዳለዎ መደብ ጸሎት ማህልየ ንሰላም ከም እተሳተፉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ምሸት 29 ሓምለ ኣብ ቁሸት ስቡህ ኣንተ ኣብ ጳጳሳዊ ህንፃ ካስተል ጋንዶልፎ ዘሎ ቁሸት ስቡህ ኣንተ ኣብ ዝተካይዶም መደብ ማህልየ ንሰላም ተረኺቦም ኣብ ዝስምዖዎ ቃል ሙዚቃ ካብ ደረት ሚስጢር ንላዕሊ ክመርሓና ይኽእል እዩ። ከምቲ ሓደ ውሕጅ ዝስዕብ ሰብ ኣብ መወዳእታ ኣብ ምንጩ ዝበፅሕ ፅባቐ መዝሙር ድማ ነቲ ዓለም በዓላ ከተጥፍኦ ዘይትኽእል ፅምኢ ትርጉምን ሓጎስን ክዕግብ ናብ ኣምላኽ ክመርሓና ይኽእል እዩ ከም ዝበሉን ርእሰ ሊቃነ ጳጳሳት ኣብ ቅዱሳት መጽሕፍቲ ዝተገልጹ መዘምራን መላእኽትን ቅዱሳንን ብምዝካር ቃል በቓሉ ኩሉ ግዜ ከምዘይ ዝምሩ ተዓዚቦም የግዳስ እቲ ፍጹም ስኒቶም ካብቲ ብዛዕባ ኣምላኽ ዝገብሮ ሓባራዊ ኣስተንትኖ እዩ ዝምንጩ። እዚ ከዓ ምድራዖም ሙዚቃ እውን ንኸነቕርቦ ክሕግዘና ዝኽእል ስኒት እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። እዚ መደብ እዚ ማእከል ላዕለዋይ ትምህርቲ ስቡሕ ኣንተ ምስ ማሕበር ኣንድሪያ ቦቸሊ ብምትሕብባር ዝተዳለወ ኣካል ናይቲ መበል 800 ዓመት ዕረፍቲ ቅዱስ ፍራንቸስኮ ዝኣሲዚ ዝኽሪ ፅምብል እዩ። እቲ ንባባት ካብ ፅሑፋት ቅዱስ ፍራንቸስኮ ከም ማሕልየ ዘፍጥረት ክፍልታት ጎኒ ጎኒ መፅሓፍ ቅዱስን ካብ ሓያሎ ርእሰ ሊቃነ ጳጳሳት ካብ ቅዱስ ጳውሎስ ሻድሻይን ቅዱስ ዮሃንስ ጳውሎስ ዳግማውን ክሳብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘጠቃለለ እዩ። ርእሰ ሊቃነ ጳጳሳት ነቲ ብኣንድሪያ ቦቸሊን ካብ ቅዱስ መሬት ኡጋንዳን ኢጣልያን ዝመፁ 164 ህፃናትን መንእሰያትን ዝቆመ መዘምራን ዓለም ለኻዊ መደብ ትምህርቶም ሙዚቃን ዝተዓጀበ ናይ ሓጎስ ኣጋጣሚ እንክብሉ ገሊፆም ብፍቅሪ ሙዚቃ ዝተጠርነፉ ብዙሓት ካብኣቶም ብኩናት ድኽነትን ስቕዓይን ዝተለለየ ሂወት እውን ይካፈሉ። ርእሰ ሊቃነ ጳጳሳት ልዮን ነቲ ጥዑም መዝሙር ምስቲ ኣብ መወዳእታ እቲ ምትእኽኻብ ዝቐርብ ዝነበረ ብዙሕ ቋንቋታት ዝሓዘ ጸሎት ተደሚሩ ሙዚቃ ዝተፈላለዩ ድምፅታት ናብ ሓደ ስኒት ከመይ ገይሩ ክጥርንፍ ከም ዝኽእል ዘርኢ ምዃኑን ነፍስ ወከፍ ሰብ ኣብ ምሉእነት ፍሉይ ኣበርክቶ ከም ዝገብርን ኣመልኪቶም በዚ መገዲ እዚ መዘምራን ምልክት ስኒትን ምትሕግጋዝን ይኾኑ እንክብሉ ከም ዝገለጹ ዜና ቫቲካን የመላኽት። ርእሰ ሊቃነ ጳጳሳት ኣብ ቅዱሳት መጽሕፍቲ ዝተገልጹ ሰማያዊ መዘምራን ከስተንትኑ ከለዉ ሓድነቶም ኣብ ኣምላኽ ምልዓት ሓጎስ ካብ ብምርካብ ከም ዝመጽእ ገሊፆም ኣስዕበ ኣቢሎም ድማ ክትዝምሩ ከለኹም ሙዚቃ ንኩላትና ናብ ሓድሽ ተመክሮ ብኸመይ ከም ዝሰሓበና ኣስተቢልኩም ዶ? እዚ ከዓ ካብቲ በይንና ክንፈጥሮ እንኽእል ዝኾነ ይኹን ነገር ዝበልፅ ነገር እዩ። እዚ ናይ ፅባቐ ተመክሮ እዩ። ሓድሽ ኣድማስ ይኸፍተልና፣ ናብኡ ንክንስጉም ድማ ኣባና ባህጊ የበርሃብር። ናብቲ ኣድማስ ምኻድ ማለት ገለ ነገር ጥራይ ዘይኮነስ ሓደ ሰብ ምርካብ ማለት እዩ። ከምቲ ንሓደ ወሓዚ ስዒብና ናብ ምንጩ ክንምለስ እንኽእል። ፅባቐ ሙዚቃ እውን ነቲ በዓሉ ፅባቐ ዝኾነ ክንራኸብ ይዕድመና። እግዚኣብሔር ዝሃበኩም ህያባት እናማዕበልኩም ቀፅሉ። እዞም ህያ
ኣያባት ድማ ናብኡ ይመርሕኹም እንክብሉ ከም ዘስተብሓሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ነቲ ዘይርጉእ ልቢ መንእሰያት ኣፍልጦ ብምሃብ ጎይታ ጥራይ እዩ ኣብ ህወት እንደልዮ ኩሉ ብሓቂ ዕረፍቲ ክህቦ ዝኽእል ንዓበይቲ ነገራት ከም ዝተፈጠርና ንፅምኢ ትርጉምን ሓጎስን ንምርዋይ ድማ ዓለም ብምልእታ እኹሉ ከም ዘይኮነት ኣይትረስዑ ቀፂሎም ርእሰ ሊቃነ ጳጳሳት ልዮን ነቶም መንእሰያት ርእሰ ሊቃነ ጳጳሳት የፍቅርኹም ምእንታኹም ስለ ስድራኹምን ንሃገራትኩምን ይፅልየልኩም እንክብሉ ኣረጋጊፆም እዚ ፀሎት እዚ ድማ ኣብ ኩሎም እቶም ብሰንኪ ዓመት ዝሳቀዩ ዘለዉ ክፋላት ዓለም ሰላም ክነግዝ ዝምሕፀን ናይ ሰላም ፀሎት እዩ ቢሎም ንመንእሰያት ተሳተፍቲ ምስ ርእሰ ሊቃነ ጳጳሳት ብሓባር ምፅላይ መዛዘሚ ናይ 10 መዓልትታት ጉዕዞ ኮይኑ ኣብዚ እዋን እዚ መዘምራንን መምሃራንን ብስነ ጥበብ መዝሙር ኣቢሎም ናይ ህንፀትን ምሕዝነትን ሕውነትን ተመክሮ ይካፈሉ ርእሰ ሊቃነ ጳጳሳት ኣቦ መደምደምታ ትካል ኣንድርያ ቦቸሊ ትምህርታውን ማሕበራውን ፀገም ዘጋጥሞ መመንእሰያት ኣብ ምድጋፍ ንዘሳልጦ ዕማም ኣመስጊኖም ንነፍስ ወከፍ ሰብ ኣብ ኣገልግሎት ሓባራዊ ረብሓነ መደንፋዕ ብሓይሊ ሙዚቃ ኣቢልኩም ኣብ ተልእኮ ቤተ ክርስትያን ኣበርክቶ ትገብሩ ኣለኹም ፃዕርኹም ኣምላኽ ይባረኽ ከም ዝበሉ ዜና ቫቲካን ኣፍሊጡ እቲ ናይ ፀሎት ምትእኽኻብ ኣብ ቀረባ እዋን ናይቲ ውህድ ሰብኣዊ ኣገልግሎት ዝሓሊ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ተራድኣ ህየንተ ኮይኖም ዕለት ሓደ መስከረም 226 ዓመተ ምሕረት ዝተመዙ ዋና ሓላፊ ማእከል ላዕለዋይ ትምህርቲ ስቡህ ኣንተ ካርዲናል ፋብዮ ባጆ ብዘስምዖ መደረ ዝተበገሰ ኮይኑ እቲ ሙዚቃ ቅድሚ ምጅማሩ ብፅኡነቶም ነቲ ድምፂ ኣልቦ ግን ከዓ ሓያል ምስክርነት ናይቲ ማቱሳላ ብዝብል መፀውዕ ዝፍለጥ ጥንታዊ ፅሕዲ እንከስተንትኑ ኣብ ታሪካዊ ጳጳሳዊ ናይ ተክልቲ ስፍራ ሱር ዝሰደደ እዚ ገረብ ንነፍስ ወከፍ ሰብኣይን ሰበይትን ዝተዋህበ ሓላፍነት ዘመልክት እዩ ኢሎም ንመጻኢ ወለዶታት ህወትን ተስፋን ንምፍራይ ምእንቲ ክቕፅል ከም ህያብ ንዝረኸብናዮ መሕብሓብ ቢሎም ብፅኡነቶም ነቲ ዘይርስዕ ቃላት ቅዱስ ኣጎስጢኖስ ብምዝካር ድማ ደንጌ ኣፍቀርኩኻ ፅባቐ ኩሉ ግዜ ጥንታውን ወትሩ ሓድሽን ደንጌ ኣፍቀርኩኻ ብምባል ወሲኾም ንርእሰ ሊቃነ ጳጳሳት ልዮን ኣብቲ ስፍራ ምረኻቦም ድማ ኣመስጊኖም ነቶም ተኣከብቲ ሰላም ንነፍስ ወከፍና ብሕድሪ እተዋሕበ ተልእኮ ምዃኑ ከም ዘዘኻኸሩ ዜና ቫቲካን ኣፍሊጡ ቀዳማይ ክፋል ናይቲ መደብ ኣብ ፍጥረት ዘተኮረ ኮይኑ ክልተ ፍሉጣት ቅዱሳትን መንፈሳውያን መዘምራትን መብዛሕትኡ ግዜ ኣብ ሃይማኖታዊ ፍጻሜታትን ናይ መዘምራን ምርኢት ብሓባር ዝቐርባ ሕውና ፀሓይ ሓብትና ወርሒ ዘርእስቱ መዝሙር ብኣንድርያ ቦቸሊ መዘምራንን ዝቐረበ ምርኢት ዝሓዘ ኮይኑ ቀፂለን እናት ኣሌሳንድራ ዝሜርሊኒ ካብ ናይ ቅዱስ ፍራንቸስኮ ማሕልየ ዘፍጥረት ካብ ዘርእስቱ ጸሎት ገለ ክፋል ከም ዘንበባን ስዕቡ ድማ ካርዲናል ባጆ ካብ ዘፍጥረት ዝተወስደ ቀዳሞት ቃላት ቅዱስ መፅሓፍ ብእንግሊዝኛ ከም ዘንበቡ ዝሓበረ ዜና ቫቲካን ኣስዒቡ እቲ ካልኣይ ክፋል ንስኒት ኣብ መንጎ ህዝብታት ዝተወፈየ ኮይኑ ብመዘምራን ናይታ ወርሒ ኪየቭ ዘርእስታ ናይ ጃኒ ሮዳሪ ግጥሚ መሰረት ዝተዳለወ መዝሙር ምስ ቀረበ ስዕቡ ድማ ኣብ ቅዱስ መሬት ዓቃቢ ቅዱስ መንበር ኣባ ፍራንቸስኮ ኢልፖ ካብ ጸሎታት ናይቲ ናይ ኣሲዚ ድኻ ተባሂሉ ዝፍለጥ ቅዱስ ፍራንቸስኮ ክፍሊ ጸሎታት ከም እተነባን ሳልሳይ ክፋል ድማ ኣብ ሰብኣዊ ክብሪ ዘተኮረ ከም ዝነበረን መዘምራን ብሓባር ዘዳለውዎ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣሃው ኩሉ ነብ ዝብል ኣርእስቲ ዝለገሶ ዓርም መልእኽቲ ዕለት 4 ጥቅምቲ 1965 ዓመተ ምሕረት ቅዱስ ጳውሎስ ሻድሻይ ኣብ ውድብ ሕቡራት ሃገራት ዘስምዕዎ መደረ ከምኡ እውን ቅዱስ ዮሃንስ ጳውሎስ ዳግማዊ ዕለት 13 ግንቦት 1985 ዓመተ ምሕረት ኣብ ዓለም ሓቁፍ ቤት ፍርዲ ሰላምን ፍትሕን ህንፃ ኣብ ሓገ ተረኺቦም ዘስምዖ መደረ ዘጠቃልል መዝሙር ከም ዘቐረበ ዝሓበር ዜና ቫቲካን ኣስዒቡ እቲ ራብዓይን ናይ መወዳእታ ክፋል ንእምነትን ሓድነትን እተወፈየ ናይ ጋኤሊክ በረኸት ተባሂሉ ዝፍለጥ ምርኢትን ካብ ወንጌል ዮሃንስ ምዕራፍ 20 ዝተወስደ መንባባት ዘጠቃለለ ከም ዝነበረ ዜና ቫቲካን ኣፍሊጡ እቶም ህፃናት ብዝተፈላለየ ቋንቋታት ኣቦይ ቆልዑ ኢና ክንፃወት ጥራይ ኢና እንደሊ በዚ ምክንያት እዚ ከዓ ኢኻ ብፍቅርኻ ተኸቢብና ምስ ኩሉ እቲ ቅዱስ ፍራንቸስኮ ኣሕዋትን ኣሓትን ክንብል ዝመሓረና ፍጥረት ተሰማሚዕና እንነብረሉ ፅቡቕቲ ስፍራ ኣታክልቲ ፈጠርካልና ነቲ ናይ ኣታክልቲ ስፍራ ክንከናኸን ስለ ዘይከኣልና ኣብኡ ምንባር ዝነበረና ሓጎስ ድማ ናብ ፍርሒ ተቐይሩ ስለዚ ተሓቢ ኢና ኣሎና ፍቅርኻ ግን ልክዕ
ሓከምቲ ኣብ ኣተሓባባ ዝብል ፀዋታና ረኺቡና ብመስዋዕቲ ኢየሱስ ኣብ መስቀል ኣቢልካ ምስ ገዛእ ርእስኻ ኣተዓረቕካና ምሳኻን ኣብነና ሓደ ሕድናን ምስ ኩሉ ፍጥረትን ሕብረት መለስካልና ብሓቂና ሓጎስ ምእንቲ ክንነብር ነቲ ናይ ኣታክልቲ ስፍራ ክንከናኸኖ ክትሕግዘና ንልመናካ ዝብል ጸሎት ምስ ኣቕረቡ እቲ መደብ ብጸሎት ኣቡነ ዘበሰማያት ምስ ተዛዛመ ስነ ስርዓት ምልዋጥ ሰላም ተኻይዱ ቅዱስ ኣቦና ሃዋርያ ቡራኬ ምስሓቡ ኣንድርያ ቦቸሊን መዘምራንን ንርእሰ ሊቃነ ጳጳሳት ሎመበል 14 እቶም ቆልዑ ካብ ሃገራቶም ዘምፅዎ ህያባት ከም ዝቐረበሎም ዜና ቫቲካን ኣፍሊጡ ቋሚት ዓዛ ብቅዱስቲ መንበር ኣብ ሕቡራት ሃገራት ሰብኣዊ ክብርን ሓበራዊ ጥቕምን ዘደንፍዕ ዘላቂ ከተማታት ምህናፅን ንጸገማት ግዳም ሓደር ምፍታሕን ኣድላይ ምዃኑ የጉልሑ ነፍሲ ወከፍ ሰብ ክምዕብል ዝኽእለላ ኣብ ናይ ሓበር ጥቕሚ ኣበርክቶ ዝገብረላን ዘላቂ ከተማታት ንምፍጣር ገዛ ኣልቦነት ምእላይ ውሳኒ ምዃኑ ቋሚት ዓዛቢ ተልእኾ ቅዱስቲ መንበር ኣብ ሕቡራት ሃገራት ዕለት 28 ሓምለ 2026 ዓመተ ምሕረት ኣብ ዘስምዖ መደረ ብምምልካት ቀጸሊ ኮይኑ ዘሎ ገና ፍታሕ ዘይረኸበ ቤተ ኣልቦነት ንሕልና ማሕበረሰብ ዓለም ድቃስ ዝኸልእ ክኸውን ይግባእ እንክብሉ ኣብ መልእኽቶም ዘግልዑ ቋሚቲ ዓዛቢ ቅዱስቲ መንበር ኣብ ውድብ ሕብራት ሃገራት ኩሉ ሰብ ቤተይ ዝብሎ ቦታ ክህልዎ ይግባእ ዝምድናታት ክሃንፅ ስድራ ቤታዊ ህወት ክሕብሕብ ኣብ ማሕበረሰቡ ምሉእ ብምሉእ ክሳተፍ ክኽእል መታን ስለዚ ኣባይቲ ከም ሸቐጥ ወይ ፋይናንሳዊ ንብረት ጥራይ ዘይኮነስ ከም እምነ ኩርናዕ ሕብረተሰብ ከም ኣገልግሎት ሓበራዊ ረብሓ ክረአ ኣለዎ እንክብሉ ቋሚቲ ዓዛቢ ቅዱስቲ መንበር ኣብ ውድብ ሕብራት ሃገራት 2026 ዓመተ ምሕረት ብላዕለዋይ ደረጃ ሓፈሸ ጉባኤ ሕብራት ሃገራት ብዛዕባ ሓድሽ ከተማዊ ዛዕባ ኣብ ዝተኸይድ ዓውደ ኣኼባ ብዝስምዖ መደረ ኣፅኒዖም ከም ዘዘኻኽሩን እቲ ኣብ ኒውዮርክ ዝካየድ ዘሎ ዓውደ ኣኼባ ንዝኽሪ 10ይ ዓመት ብግቡእ ኣብ እተመደበን ብግቡእ እተመሓደረን ከተማታት ዘተኮረ ነባሪ መጻኢ ሓበራዊ ረአይ ዘተኮረ ናይ ሓባር ሰነድ መሰረት ዝተፀውዐ ምዃኑ ዜና ቫቲካን ኣመላኺቱ ቋሚት ዓዛቢ ቅዱስቲ መንበር ከተማታት ብሓድነትን ውህደትን ሓልዮትን ነቶም ዝያዳ ተነቀልቲ ሰባት ከእንግዳን ክሓቑፋንን ከለዋ ካብ መንበርን ናይ ስራሕን ቦታ ንላዕሊ ይኾና ከም ዝበሉ ይሕብር ናይ ቅዱስ መንበር ቋሚቲ ዓዛቢ ንርእሰ ሊቃነ ጳጳሳት ሎመበል 14 ኣብ ዘመነ ሰብ ሰርሖ ኣስተውዕሎን ሰብኣውነት ሰብ ምሕላው ኣገዳስነቱ ዘነፅር ጉሮም ሰብኣውነት ብዝብል ኣርእስቲ ዝደረስዎ ዓውደ መልእኽቲ ብምጥቃስ ልምዓት ንሰባት ኣብ ማዕከል ምዘቐምጥ ብሓቂ ሰብኣዊ ይኸውን ከም ዝበሉን እዚ መትከል እዚ ኣብ ዝቕፅል 10 ዓመት ንኣተገባብራ ሓድሽ ህንፀት ከተማታት ክመርሕ ይግባእ ቢሎም ንምዕባለ ከተማታት ብዝምልከት ግዳም ሓድር ምዃን ክሳዕ ክንደይ ንሰብኣዊ ክብረት ምጥሓስ እዩ ገዛ ዘይምህላው ማለት ካብ ስእነት መፅለሊ ንላዕሊ ማለት እዩ ውሕስነት ምርግጋእ ከይህ ህሉ ይገብር ብሕቱ ናይ ምዃን ስምዒትን ምሕራምን ማለት እዩ እንክብል ገሊፆም ገዛ ዘይምህላው ንብዙሓት መሰረታዊ ሰብኣዊ መሰላት ናይ ምጥቃም ዓቕሚ የዳኽም መብዛሕትኡ ግዜ ድማ ንውልቀ ሰባትን ኣባይቲ ስድራን ኣብ ዑደት ምግላልን ድኽነትን የእትዎም ከም ዝበሉ ዜና ቫቲካን ይሕብር በዚ ከዓ ልኡኽ ቅዱስ መንበር ከተማታትን ሃገራትን ኣብ ብተመጣጣኒ ዋጋ እኹልን ኣባይቲ ከምኡ እውን ኣብ ዝተዋደደ ማሕበራዊ ኣገልግሎት ዝያዳ ወፍሪ ክገብረ ኣተባቢዖም ከምኡ እውን ነቲ ከም ድኽነት ሽቕለት ኣልቦነት ወልፊ ዕፀፋርስን ጉዳያት ጥዕና ኣእምሮ ምብትታን ኣባይቲ ስድራ ምምዝባል ግጭትን ዝኣመሰሉ ሱሪ ጠንቂ ቤት ኣልቦነት ምዃኑ ብምምልካት እዚ ድማ ብትርጉም ዘለዎ ተሳትፎ ናይቲ ከባቢ ማሕበረሰባት በርገሳውያን ማሕበራት ኣብ እምነት ዝተመርኮዛ ትካላትን ባዕሎም ቤት ኣልቦነት ዘጋጥሞምን እዩ ዝኸውን ኣብ መንጎ ትምህርቲ ስራሕ ኣባይትን ጥዕናን ዘሎ ድልዱል ምትእስሳር ኣብ ግምት ዘእተወ ዝተዋደደ ኣገባብ ዘተባብዕ ስርዓት ኣመሓድራ ኣባይቲ ምድንፋዕ ኣገዳሲ ምዃኑ ኣመልኪቶም እዚ ምግላልን ምፍልላይን ንምክልኻል እውን ክሕግዝ እዩ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ብፍላይ ምስ ቅልጡፍ ከተማነት ዝቃለሳ ዝውሓደ ምዕባለ ዘለዎን ሃገራት ንምሕጋዝ ብኣህጉራዊ ምትሕብባር ምስጋር እደ ጥበብ ህንፀት ዓቕምን እኹል ፋይናንስን ዝተሓደሰ ኣህጉራዊ ምትሕግጋዝ ኣገዳሲ ምዃኑ ኣፅኒዖም ከም ዘጉልሑ ኣፍሊጡ ኣብ መወዳእታ ልኡኽ ቅዱስቲ መንበር ምዕባለ ከተማታት ብቑመት ህንፃታት ወይ ብሓይሊ ቁጠባ ኣነ ጥራይ ክዕቀን ኣይክእልን ልዕሊ ኩሉ ድማ ነፍሲ ወከፍ ሰብ ኣብ ሕብረተሰብ ሙሉእ ብምሉእ ብምስታፍ
ምሕላፍን ኣብ ሕባራዊ ረብሓ ኣበርክቶ ብምግባርን ክምዕብል ብዝገብር ክደት ክዕቀን ኣለዎ ኣቢሎም ነፍሲ ወከፍ ከተማ ናይ ህዝቢ ማሕበረሰብ ስለ ዝኾነት ነፍሲ ወከፎም ከዓ ብኣምላኽ ክብረት ዝተዋሃቦም እዮም። ስለዚ እቲ ሓቀና ምዕቀን ዘላቂት ከተማ ንኩሎም ኣባላታ ብኸመይ ከም እትሕዞም ከም ሳዕቢኑ ድማ ንብዙሕ መልክዓት ድኽነት ቀጻሊ ዘይምዕርዩነትን ብከላ ከባብን ንምፍታሕ ኣብ ዘለዎ ዓቕሚ እዩ ከም ዝበሉ ዜና ቫቲካን ይሕብር። እዚ ዜና ቫቲካን እዩ። ዓለም ሓቁፍ ማሕበር ታሊታኩም ኣብ ዘውፅኦ ዓመታዊ ፀብጻብ 2025 ዓመተ ምሕረት ዝሕጋ ምስግጋር ደቂ ሰባት ምስ ምዕባለ ዕደ ጥበብ ብኸመይ ኢድ ንኢድ ተተሓሒዙ ይዓቢ ምህላውን መርበብ ምዝመዛን ምትላልን ኣብ መበል 21 ክፍለ ዘመን ንሰባት ኣብ መፃወድያ ዝኣትሩ መሳርሒ ኮይኑ ከም ዘሎ የጉልሕ። ጥንታዊ ስርዓት ግልያነት ብሕጋዊ መገዲ ክስረዝን ከሎ ኣስታት 50 ሚልዮን ሰባት ግን ኣደዳ ዘመናዊ ግልያነት ኮይኖም ከም ዘለውን ብተወሳኺ እዚ ተግባራት ዘይሕጋዊ ምስግጋር ደቂ ሰባትን ካልእ ዓይነት ምዝመዛን ኣብ ዓመት 236 ሚልዮን ዶላር ዘይሕጋዊ መክሰብ ከም ዘምፅእ ዓብዪ መኻዕበቲ ገንዘብ ኮይኑ ከም ዘሎን ኣህጉራዊ መደብ ዕዮን ኣህጉራዊ ውድብ ስደትን ይሕብሩ። ኣብዚ ካብ ግዜ ናብ ግዜ ንዓበይ ዝኸይድ ዘሎ ዘመናዊ ዓለም ኣብ ክንዲ ምዝሓል እዚ ጉዳይ ዘይሕጋዊ ምስግጋር ደቂ ሰባት ብዝተሓላለኸ መገዲ ይውስኽ ከም ዘሎ ኣህጉራዋት ተሓባባሪት ታሊታኩም እናቴ ኣቢ ኣቬሊኖ ንዜና ቫቲካን ቅድሚ ዕለት 30 ሓምለ ዓለማዊ መዓልቲ ፀረ ዘይሕጋዊ ምስግጋር ሰባት ኣብ ዝሃበኦ መግለፂ ሓቢረን እቲ ብዓለም ሓቆፍ ናይ ደናግል ማሕበራት ዝመሓደር ኣህጉራዊ መርበብ ሓበሬታ ታሊታኩም ዓመታዊ ፀብፃብ 2025 ዓመቶ ምሕረት ወግዓዊ ከም ዝገበረን እዚ ኣንጻር ዘይሕጋዊ ምስግጋር ሰባት ዝቀለስ መርበብ ኣብዝሓለፈ ዓመት ኣብ መላእ ዓለም ዝርከቡ 1.21 ሚልዮን ሰባት ተበፃሒ ከም ዝኾነን እዚ ድማ ምስ 2024 ዓመተ ምሕረት ክነፃፀርን ከሎ ብ29.6 ሚእታዊ ተወሳኺ ከም ዝረኣየ ሓቢረን። ይኹን እምበር ዋላ እውን ታሊታኩም ንዓበይ ዝኸይድ ዘሎ ተበፃሕነት ይሃልዎ ኣብ መላእ ኤውሮፓን እስያን ቁፅሪ እናወስኸ ኣብ ዝኸደሉ ዘሎ እዋን ተልእኾ ምውጋድ ዘይሕጋዊ ምስግጋር ደቂ ሰባት ህፁፅ እዩ ይብላ። ዓመታዊ ፀብፃብ 2025 ዓመተ ምሕረት ከም ዝሕብሮ ዘይሕጋዊ ምስግጋር ደቂ ሰባት ምስ ምብዛሕ ሓደስቲ ዕደ ጥበባት ኢድ ንኢድ ተተሓሒዙ ይዓቢ ኣሎ። ኣብ መርበብ ምዝመዛን ምትላልን ኣብ መበል 21 ክፍለ ዘመን ንሰባት ንምውናን ዝሕግዝ መሳርሒ ኮይኑ ኣሎ። ብዙሓት ካብቶም ዘጋጥሙና ካብ ሞት ዝድሓኑ ሰባት ኣብዚ ጉዳይ ዝተሓላለኸ ናይ ስነ ኣህዛዊ መድረኻት ተዓፂኦም ኣለዉ ቢለን ካብቲ ሓደጋ ዝድሓኑ ሰባት ዛንታታት መብፅዓታትን መልመላን ብመርበብ የካፍሉ። ኮይኑ ግን ኣብቲ ቦታ ምስ በፅሑ እቲ ስራሕ ናይ ሓሶት እዩ። ፓስፖርቶም ይውሰድ፣ ናፅነቶም ድማ ይምንጠል። እዚ ሕጂ ዘሎ ኣንፈት እዩ። እቲ ስነ ኣህዛዊ መድረኽ ብገበኔናታት ትካላት ንማንእሰያት ኣብ መፃወድያ ንምቕታው ይጥቀምሉ። ምክንያቱ ማንእሰያት ብሓቂ ዝሓሸ መጻኢ ዝሓሸ ስራሕ ክረኽቡ ስለ ዝደልዩ። ኣብ ኢንተርነት ዘሎ ምፍርራሕ ምትእስሳር ዝገልፅ ተጣባቂት ንሳ ጥራይ ኣይኮነትን። ዋና ሓላፊት ኣህጉራዊ ውድብ ስደት ኤሚ ዕለት 28 ሓምለ ኣብ ገዜጣዊ መግለፂ ብዛዕባ እቲ ኣብ ኢንተርነት ዝረአ ናይ ምትላል ማእከላት እናወሰኺ ይኸይድ ምህላው ተዛሪባ ካብ ልዕሊ 80 ሃገራት ብፍላይ ከዓ ካብ መላእ እስያ ዝመፁ ግዳያት ምዃኖም ትሕብር። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕቤት ዘይሕጋዊ ምስግጋር ደቂ ሰባት ዘይተቀደነ ምዃኑ ኣብሪሆም ብሓድሽ ቤት ፅሕፈት ጉዳያት ዕፀፋርስን ገበንን ውድብ ሕቡራት ሃገራት ዓመታዊ ብሚልዮናት ዶላራት ኣሜሪካ ብናይ ምትላለ ተግባር ዝኽሰር ምዃኑ ኣብ ዘውፅኦ ፀብፃብ ይሕብር። ኣብ መላእ ምብራቅ እስያ፣ ድቡባዊ ምብራቅ እስያ፣ ኣውስትራልያን ኒውዚላንድን ውህደታት ምትላል ኣማኢት ኣሸሓት ዘይሕጋዊ ምስግጋር ሰራሕተኛታት ከም ዘለዎም ይግመት። ማሕበር ታሊታኩም ንዝምትላል ንምምካት ዝሰርሐሉ ዘሎ መገዲ ነቶም ዕላማ ዘይሕጋዊ ምስግጋር ሰባት ብመርበብ ዝኾኑ ሰባት ማለት መንእስያት ብምምሃር እዩ። መርበብና ንመንእስያት ጥራይ ዘይኮነስ ኣብዞም ስናሃዞም መድረኻት ዝለዓለ ግዜኦም ንዘሕልፉ ሰባት ንምምሃር ንፅዕር ኣሎና ትብል። ብመገዲ መደብ ልኡካ ንመንእስያት ታሊታኩም መንእስያት ብዛዕባ ዘይሕጋዊ ምስግጋር ደቂ ሰባት ብኸመይ ከም ዘለልይዎ ብኸመይ ከም ዝገጥምዎን ብምሕጋዝ ስልጠና ይወሃ።
يركب دحريو زم لوكان من أسات أب كبابي ومن حجراتنا تلاعيهم مزانو عم أون كم أون خجبرو يحجزو نجارو نب مت كم محبر عم الرخب تات مدرخة بزخود لزلاو أون تالي تاكم بقدي عنزي بتمساس المدرخة كتك أو ما تدلي تمرب حبرت بزعب حدقات زي حجام السجاجر كسبات بمرب نهزبي نم محار ناي محبر عم الرخب تات درشات ناي تلفزيون راديو نما دبات فتيرو الله أما توت أبتعب كل التشان سران حمشتن عمت المحرات أب بركة زبالو ملات زي حقام السجار سبات زملكات زتقورا كوينو كاب مكل خالن مدقافن زدحانو سبات كساب مركاب فتحي شركنتن مقوس قواسن زبلو أقليحن نسودمانتهم زدحانو دقف زملكات إيو كابتي حركة زدحانو أقال نايتي مفتح إيو تهم زدحانو أون نتلباتهم نعدلاتكم أون بقد سالين مصناي بحكي بزلاق مقدي مدرخات كان أقرب اللوم اللونا به وزدحانو معكل زقبرة أقبا بتدميرو سرعة عولو تخقبار يتصوع عزو مالت دمع سورة أنك قبان زي حقا ومسققار ريق سبات مفتح مالت إيو سلمنتاي سبات أبمتس أودي أودي أوم زي حشمز أن مركب نابكال بوتا كي قعزو متان سبات بسانكي دخلناتن زي محرناتن قجتن إيوم زنك أساقصو نزي إيو دمع بحق زي حقا ومسققار ريق سبات زي بالله عالم نمحنات بحبار كنكايد زادلينا نزي قبان نموقار زقبار صراح قن كاب مسرطاو درجة إيو زجمر بفلاي على ماوي زنبالة نقادون نات حلالة خي خير سلزولو سلزي مكل خالة مقوس قواس نزرحانو داقافن مكل خالن أقد دستمادبات إياتم كابون لعلقن أب كل بوتاتاتن كاب كل تفحتات هيواتن زركبو السبعات مرحتي وشتعادن عالمن نتيزي حقام سقار ريق سبات زاقات سلزولو سورة أنكي كفتحو كتصوعو اللوام انكبلا يمقطع زي قبن مود أتاخ قبرا لو زكا الكوانتوخونة بحادة السب بحانتا حقر وي بحادة مرببت راي قن زكا الايكونن تمرت حادة كابتوم معصوز خفت مفتح ايو هسانات اون انتوخونو بيزدق عالمات ان ناعشتو قداي زي حقام سقار ريق سبات بخامي يزرقا حكم زلوخم مهارو اللوام اب علما وكونتات اب كبابيا وكونتات تراي زي كونس بزخونة مداي اون بزخونة درجة بيلن نزي علما وقبن مود أتانا مقبار اون اقداس زخونة نقر انتحاليو كينو قصري كينو ناي أحز سبات سبات زنتاتاتن هيواتن زتسألو مخانا ممفلات ايو نزي ايو دماء بحبار مسرح ابحمرات تلقوطالي تاكم زخونة ازقاء زخونة سب كم زلواتن زشياتن نوات كو قصار يبلون زبل ايو انكبلا نزينا فاتيكان زحابا مقلاتي يزازما ازي زينا فاتيكان ايو بناي امريكا قباي كاتوليكان باباسات زتفطرة ناي متحققاز محبر نبيتا كريستيان ابا افريكا نا امريكا وان كاتوليكا ويان مصر ساليكان باباسات ليون نتاتس امبيرام نبيتا كريستيان ابا افريكا خدقفو عدل زهب ايو بمقاد موالي متحببار محبر نبيتا كريستيان ابا افريكا ابيلم اب امريكا زلكبو كاتوليكا ويان باباساتن مأمنانن نبيتا كريستيان ابا افريكا خدقفو عدل يقرب ازي محبر زي قدمي دارغا كلت عصر تتات عمتات بكو باعي كاتوليكان باباسات أمريكا زقوما كوينو أبتا أمنت بقلتوف تعبز الله أهجور جنكا بيتا كريستيان نغسنتاوي دليتات مدقاف دروت عقمي زلوان كبيدة أقامات زقات من أهجور التركب كاتوليكات بيتا كريستيان مدقاف إيو دحري اترساليكان باباسات للمبال عصر تربعت كابعلت عصر تسلستك سعلت إسران سلستن ميازيك لتشعن إسران شدشتان عمت ومحرات ناب باربعة حقرات أفريكا زقبروا هوريا عودات أبونات حبرات منقصات أمريكا نبيتا كريستيان أبا أفريكا بمدقاف أبكل تشعن إسران حموشتان عمت ومحرات بدمر لعلي سلست مليون دولار أمريكا بملقاس أبناي رسالي كان باباسات لما بالعصر تربعة تساوعيت بمتحب بار أب مكن خان أهجور يواسقو ألو أب قبعي باباسات حبرات منقصات أمريكا نقودات أفريكا زكاتات النوش ما قل لابو منبر لك باباسات توماس زينكولا أب حبرات منقصات أمريكا نزركبو كاتوليكا ويان نبيتا كريستيان أب أفريكا زهبو هيابات نسالة مسارات زهانتو ودنات كومو أون ناب سبكة وانجل تساوعتان من محدار كبابي نهنزات مرحنات نخالق
وجهتاتن أمنتنا زقنا وطناتن وحسنتي هببيلهم صلوتي إتهم هيابات نتقدس عبونا أب أفريكا سلامن أركن زغبروز أو عيد ملاشن محب كب كبل متان إيو تسلوا هيابات رئي إيه زخون أبر كتاب تبابن بيتبقن كمزتك أمولو خمسكر خيل إيه بزحات سبات بزحات سبخاتات أبزي حقاي أبكم سناتات نحاق الزوع الغنزب كوفيو متان نبحل زخالة مسقوط فتيرو ألو رسالي كان باباسات ليون عصر تربعة مس أبا أفريكا زلو أحواتنا أحاتنا نمتحق غاز كمزيس وعون عبا مزخي غار اتناي حبرات من قصة أمريكا قباي باباسات زوق أمام محبر دقف نبيتا كريستيان أبا أفريكا نزيس أوعي تزمال سي إيو كمزفلو زينا فاتيكان يحبر أبتا بزعات هزانات وقئن قبر شبران نبور كفال هيوات مخانو امينوم زعبيولا حجر مالي كاب مالا حجر نزمسو لعلي كلتاميت مانسيات عباس حزقون مسلطاني مصحف قدوس دقيفو اب ادما كبرتات وانجيل تماهيروم كموون كالا اي قبع فاتيكان بزعبا حيمانو تاونا تسنتن اب منغو حيمانو تات زقبر زتن زحبو تمهرتي تماهيروم ايوم ابتا بكونات زمت زعبي سباو قلولاو عالم اب زقات مازرلا سودان صوحب حجز اب اخرانات نوبان زوبا أبيين نزركبو خلتاميت عسران سلسطة على ما ويان ممحاران نتمرتا كرستوس نسلسطة أوارح زيسان نحمد بحن تسبكة وانجيل قسنات بزعبا مصن داون قلصات مستراتن نايم مقو عزيا مقبي منبر حاجز بمقرب مادب بسلطنة كوهاب غيرو إيو قبايب أبسات حبرات منقصات أمريكا حجي نعزيوم وحدات كهنات أبزقل قلو لن زوباتات بسانك عمز تمزابلو أشحات سبات زتقالل هزبي نمقل قالز حش حاجز مقرب عقمي كم زلوام دم يحبرو أب ملاك رنا أفريقيا زكاير زنبرا وقعتن قتشتن نتعم تقالعة زحادنو زي حقاوي أسقع قرت دك سبات أب زباز حالو أوان كال دقاف أب ملاك زبان زركبو مراحة بيتا كريستيان بزعبات زي حقاو مسقع قرت دك سبات نقحاتن معباي سلطاو مكلخالن محنطاتن قداتن محقاز عقل قلت قواسوتن مسلطانن زخوون عودة مسنا عاتتات كم زدقافن أب بوركينا فاسو زركب بج أمفر ناي كاتوليكايت بيتا كريستيان ناي حاجز محبر استوحى بالدقاف باباسات سفحات عمتسن دخنتن النحلوة حاجر سبكتاتهم رئيس مدقاف علامة زق أمتا بيتا كريستيان كاب كلن عصر تحمشت حاجر سبكتاتن حاجراوي قباء باباساتن نزمتو سرحتيناتات أب أقلقلوت بيتا كريستيان نمم محدارن مدقافن زلاق مربات نخدالو سلطنا قوها بغيرو إيو أب مور داتا أب تادخم تسرقياتات نبوزحات محبر سبات تنتسيلوم نخنابروز قد دولاري بابليكاويت معكلاي أفريكا محبر دناغل قدست دنجل ماريام ولنتيناتات وانجيل كسلطنان مسحاف قدوسن تسألوتي قداسين نمعدار زتفل عليه ناي من قصا قصا حاجز بمقرابة كمزيدة قفان إزي ناي مقو عزيادة قفزي ناشعات أبايد تسدرابيت كبات صحاب مخالن أقل قلتن أزجي كمزعابي باباسات حبرات منقصتات أمريكا يحبرو كبراتنا كبران سمعتنا سلام كتتالكم نمسكن ناي لومي مدب فنونا أبزي الزازم أبنيت بحمد فنوك سابن الراقب بدحان السلام تنحو يتبارك يسوس كريستوس لوليتور يسوس كريستوس